በምናብ ሲላ ብቻ ለሚጥላ ለላድ ሙሉ ሁሉ ለራሱን ላይ ሰለላ ይወጣል። ያላ ካልኩ ጎላ ኡፍድሩ ቢስሚላሂ ወራህሚላሂ ቢልዓለሚን ስንተከ ወዲ